ጤና ይስጥልን አድማጮች፣ እንደምንሰነበታችሁ። ይህ መለከት የኢትዮጵያ ሬዲዮ ነው። መለከት የኢትዮጵያ ሬዲዮ ዘወትር ቅዳሜ ከሶስት ሰዓት ጀምሮ የሚያቀርብላችሁን ዝግጅት አትክልት አሰፋ ይዤላችሁ ቀርብ ያለሁ። ቆይታችሁ ከኛ ጋር ይሁን። በአሳለፍነው ሳምንት እጅግ በርካታ ሂደቶች በኢትዮጵያችን ተስተናግደዋል። አንዳንዶቹም በጦርነት ላይ ከፍተኛ የሆነው ኪሳራዎችን የተስተናገደበት ጊዜ ነበረ። እነኝህን ጉዳዮች በመዳሰስ ዝግጅታችንን እንጀምራለን። ቆይታችሁ ከኛ ጋር ይሁን። የምትከታተሉት በሲኤፍአርኦ 100.5 ኤፍኤም ላይ የሚዘጋጅላችሁን መለከት የኢትዮጵያ ሬዲዮ ነው። የዛሬዎቹ አበይት ጉዳዮች የሚከተሉት ናቸው። ኢትዮጵያና ኤርትራ ጉዳያቸውን ወደ ተመድ የጸጥታ ምክር ቤት መውሰዳቸው ተዘምቷል። ዛሬ በኢትዮጵያና ኤርትራ መካከል ያለው ውጥረት ወደ አዲስ ዲፕሎማሲያዊ ደረጃ ተሸጋግሯል። ኢትዮጵያ የኤርትራ ወታደሮች እስከ 60 ኪሎ ሜትር ወደ ትግራይ ግዛቴ ገብተዋል በማለት ለተባበሩት መንግስታት ደብዳቤ አቅርባለች። ኤርትራ በበኩሏ ክሱን ውድቅ አድርጋ የኢትዮጵያ መግለጫ ከጦርነት አዋጅ ጋር የሚመሳሰል ነው በማለት የጸጥታ ምክር ቤቱ ጣልቃ እንዲገባ ጠይቃለች። የድንበር ጥሰቱን ክስ ሮይተር በገለልተኛው ወገን ማጣራት እንዳልቻለ ገልጿል። የኢትዮጵያና ኤርትራ ውጥረት የዲፕሎማሲ ሊፈታ ይችላል ወይስ ወደ ሰፊ የሆነ የጦርነት ሊሸጋገራል የሚለው ጥያቄ ግን ብዙዎችን እያሳሰበ መሆኑ የሚዘነጋ አይደለም። በትግራይ የተለያዩ አካባቢዎችን የተቆጣጠረው የኢትዮጵያ መከላከያ ሰራዊት ወይም ደግሞ የአብይ አህመድ ሰራዊት በአሁኑ ሰዓት የአውሮፕላን በረራን ለመፍቀድም እየተዘጋጀ መሆኑን ለማወቅ ተችሏል። በአዲስ አበባ መቀሌ በእሁድ ዕለት ይጀምራል የተባለው በረራ እስካሁን ማረጋገጫ ባይሰጥበትም እሁድ ግን በረራ ይጀምራል የሚለው እንደተነገረ ለማወቅ ተችሏል። ሌሎች አካባቢዎችን በረራን በሚመለከት የኢትዮጵያ አየር መንገድ መንግስት የሰጠኝን ትዕዛዝ ተቀብዬ ማድረግ የደህንነቱ ጉዳይ አስጊ እስካልሆነ ድረስ በረራውን እንጀምራለን ሲል መግለጫ ማውጣቱ የሚዘነጋ አይደለም። በትግራይ በተነሳው በዚህ ጦርነት በርካታ ሰዎች እየተፈናቀሉ ሲሆን፣ በአንዳንድ አካባቢዎች ደግሞ የተነሱ ሰፋ ያሉ ግጭቶች ምክንያት በርካታ ሰዎች ከመፈናቀል አልፈው ህይወታቸውን እያጡና በድሮ ጥቃት እየተሰቃዩ መሆኑንም ዘገባዎች እያስረዱ መሆኑ የሚዘነጋ አይደለም። ባልተያያዘ ዜና በድሮን ጥቃት አሁንም በአማራ ክልል እንደቀጠለ መሆኑ ለማወቅ ተችሏል። በሸዋ አካባቢ የሚደረግ የድሮን ጥቃት በአሳለፍነው ሳምንት ከትኩረት ከሳቡ ጉዳዮች አንዱ ነበረ። እንደዚሁም በሌሎች በአማራ ክልሎች እየተደረጉ ያሉት የድሮን ጥቃቶች አሁንም መቀጠላቸውንና ሰላማዊ ሰዎች አሉበት የተባሉ ቦታ ላይዎች ላይ በሙሉ የሚደረገው ጥቃት ትክክል አለመሆኑን ዓለም አቀፍ ተቋማት መግለጫ እየሰጡበት ያለው ጉዳይ መሆኑም የሚዘነጋ አይደለም። አድማጮች፣ ይህንን በሚመለከት ወደ ኋላ ላይ ሰፋ ያለ ዝግጅት ይዘን እንቀርባለን። አድማጮች፣ ሌላው ኢትዮጵያ የቆመው የአዋሽ ኮምቦልቻ የባቡር መስመር ስራ መጀመሩ ተገልጿል። የኢትዮጵያ መንግስት ለአመታት የተጓተተውን የአዋሽ ኮምቦልቻ ሀራ ገበያ የባቡር ፕሮጀክት ለማጠናቀቅ ስራውን በቀጥታ መጀመሩን ነው ይፋ ያደረገው። የኢትዮጵያ ባቡር ኮርፖሬሽን እስካሁን 70 ኪሎ ሜትር ርቀት ያለው የባቡር መስመር መዘርጋቱን እና ወይም መጠገኑን አስታውቋል። ይህ የባቡር መስመር ለረዥም ጊዜ ተዘግቶ የቆየበት ምክንያት እስካሁን ድረስ ይፋ አለመደረጉ የሚታወቅ ሲሆን ፕሮጀክቱ አጠቃላይ ርዝመት 392 ኪሎ ሜትር እንደሚሆን ነው ለማወቅ የተቻለው። ይህ የገበያ ትስስርን እና የሀገሪቱ ውስጥ ያለውን የመንገድ ትራንስፖርት እንቅስቃሴ ያቃልላል የተባለ ፕሮጀክት ለረዥም ዓመታት በተለይ ደግሞ ላለፉት 8 ዓመታት ሙሉ ለሙሉ ተቋርጦ እንደነበር እና የአብይ አህመድ መንግስት ምንም አይነት ትኩረት ሳይሰጠው ቆይቶ በአሁኑ ሰዓት ለመነሳሳቱ ምክንያት ምን እንደሆነ ባይታወቅም በቀጥታ ስራው እንዲጀመር ግን ትዕዛዝ መሰጠቱ ለማወቅ ተችሏል። አድማጮች፣ ለየት ተባለ ዜና ህንድ ውጭ ጉዳይ ሚኒስትር ሱብራምናሊያ በአዲስ አበባ ከጠቅላይ ሚኒስትር አብይ ጋር መነጋገራቸው ተሰምቷል። ውይይቱ የሁለቱ ሀገሮች ስትራቴጂያዊ ትብብር ማጠናከር እንደሆነ የተገለጸው የጉብኝታቸው ወቅት ሚኒስትሩ በኢንዱስትሪ፣ በጤና፣ በግብርና፣ በዲጂታል ቴክኖሎጂ እና አርቲፊሻል ኢንቴሊጀንስ ዘርፎች ያለውን የትብብር እድል እናስማማለን ወይም ደግሞ እንከፍታለን ሲሉ ተሰምተዋል። ኢትዮጵያ ከህንድ ጋር ያላት ግንኙነት የቴክኖሎጂ ሽግግር፣ የስራ እድል ፈጠራና የኢኮኖሚ እድገት እንዴት መጠቀም ይቻላል የሚለውን በርካታ አስተያየት ሲሰጡበት የነበሩ ጉዳዮች ሲሆኑ በአሁኑ ሰዓት የህንድ በኢትዮጵያ ላይ ያላትን ትኩረት መሳቡ ብዙዎችን ያነጋገረው ጉዳይ ሆኗል። አድማጮች፣ እንግዲህ እነዚህ ዜናዎች ብዙዎችን ያነጋገሩ ነበሩ። ነገር ግን ተጨማሪ የኢትዮጵያ መንግስት ዛሬ ጠዋት ከኤርትራ ድንበር 30 ኪሎ ሜትር ርቀት ላይ የምትገኝን
አዲግራት ከተማ ተቆጣጥሮ በከተማዋ ኖሮች የመንግስት ወታደሮችና አጋር ሚሊሻዎች ጧት ወደ ከተማዋ መግባታቸውን እንዳረጋገጡ ሮይተር ዘግቧል። የኤርትራ ወታደሮችና የህወሓት ኃይሎች ከከተማዋ መውጣታቸውን ዋዜማ በአካባቢ ኖሮች መስማቷን ይዛ አጠቅታለች። ህወሓት በበኩሉ በቅርቡ መጠነ ሰፊ ማጥቃት ከፍታለሁ ሲል ዛሬ ባወጣው መግለጫ ይፋ ማድረጉም ተዘግቧል።

አድማጮች የምትከታተሉት መለከት የኢትዮጵያ ሬዲዮ ነው። መለከት የኢትዮጵያ ሬዲዮ ዘወትር ቅዳሜ በሶስት ሰዓት ጀምሮ የሚያቀርብላችሁን ዝግጅት ነው የምትከታተሉት። ቆይታችሁ ከኛ ጋር ይሁን። ዛሬ እንግዲህ በኢትዮጵያና በሰሜን ቦርደር አካባቢዎች የተሉ እንቅስቃሴዎችን በሚመለከት የኤርትራ ጦር ወደ መቀሌ ወይም ደግሞ ወደ አዲግራት ድረስ ገብቷል ወይም ደግሞ 60 ኪሎ ሜትር ወደ ውስጥ ገብቶ የተንቀሳቀሰ ነው የሚለው ክስ ባለፈው ሳምንት ሲሰማ መቆየቱ የሚዘነጋ አይደለም። ይህንን ተከትሎ ታዲያ የኤርትራ መንግስት ማስተባበሉ የሚታወቅ ነው። በአካባቢው አለመኖሩን የአካባቢው ነዋሪዎች ናቸው የተባሉ ምስክሮች ደግሞ በአካባቢው ይህንን የኤርትራን ጦር ልብስ የለበሱ ሰዎች ሲገቡ ታይተዋል ተብሏል። ይህንን በሚመለከት በርካታ አስተያየቶች ሲሰጡ እንደነበረ የሚዘነጋ አይደለም። ይህንን ተከትሎ ያዘጋጀነውን አጠር ያለ የሬዲዮ ትንተና ይዘንላችሁ እንቀርባለን። አድማጮች ዛሬ ቅዳሜ ኦክቶበር 10 ቀን 2026 ነው። እንደምታውቁት በዚህ ቀን የተከሰቱ ሁኔታዎች ነው የምንገልጸው። በተለያዩ አይነት ምክንያቶች ነው እንደዚህ አይነት ዘገባዎች በጣም በተለያየ አይነት መልኩ እየቀረቡ መሆኑ ግልጽ ነው። ነገር ግን ውድ የመለከት ኢትዮጵያ ሬዲዮ አድማጮች እንኳን ወደ ዛሬው ፕሮግራማችን በደህና መጣችሁ። በመጀመሪያ በዛሬው ዜና ዝግጅታችንን እንግዲህ በተለይ በኤርትራ እና ኤርትራ መግባት በሚመለከት እና ኤርትራ ወደ ኢትዮጵያ ግዛት ገብታለች በሚለው የኢትዮጵያ ክስ ላይ በሚመለከት ወደ ተመድ መሸጋገሩ ግልጽ ነው። የኢትዮጵያና ኤርትራ ግጭት ወይስ ዲፕሎማሲ? ከፕሪቶሪያ ስምምነት፣ ከትግራይ፣ ከቀይ ባህርና ከአፍሪካ ቀንድ ደህንነት አንጻር እንዴት ይታያል የሚለውን ለማየትን ለመዳሰስ እንሞክራለን። ዛሬ ከዜናው ባሻገር ትንሽ ገባ ብለን ለማየት እንሞክራለን። ከጥቂት ዓመታት በፊት ሰላም የሚለው ቃል ኢትዮጵያንና ኤርትራን አንድ አድርጎ አስተሳስቦ እንደነበር የሚዘነጋ አይደለም። ዛሬ ግን የምንሰማው የድንበር ጥሰት ክስ፣ የወታደራዊ እንቅስቃሴ ዜናና የተባበሩት መንግስታት ደብዳቤ የተቋረጠ የዲፕሎማሲ ግንኙነትና እርስ በርስ ከባድ ውንጀላ ነው። ታዲያ 2018 የተጀመረው ተስፋ እንዴት ወደዚህ ደረሰ? የትግራይ ጦርነት ከዚህ ጋር ምን ግንኙነት አለው? የቀይ ባህር ጥያቄስ ምን ያህል ሚና ይኖረዋል? ከሁሉም በላይ ሌላ የኢትዮጵያና የኤርትራ ጦርነት ሊከሰት ይችላልን? እነዚህን ጥያቄዎች ለመዳሰስ እንሞክራለን። አንደኛ፣ ከ2018 ሰላም እስከ 2026 ውጥረት ደርሰናል። 2018 ላይ ጠቅላይ ሚኒስትር አብይ አህመድ እና ፕሬዚዳንት ኢሳያስ አፈወርቂ ከ20 ዓመታት በላይ የጠላትነት ግንኙነት ወደ ሰላም አውጀዋል። ድንበሩ ተከፈተ፣ ቤተሰቦች ተገናኙ፣ አውሮፕላኖች መብረር ጀመሩ። በዛን ወቅት በቀንድ በአፍሪካ ቀንድ አዲስ የሰላም ዘመን ተጀመረ የሚል ትልቅ ተስፋ ነበር። ከዚህ በኋላ ግን በ2020 የትግራይ ኃይሎች ከማዕከላዊ መንግስት ጋር ባደረጉት ጦርነት ምክንያት ከፍተኛ የሆነ ውጥረት ተጀመረ። በዚያ ጦርነት ኢትዮጵያና ኤርትራ በቲፒኤልኤፍ ላይ በአንድነት ወግነው ቆሙ። ነገር ግን 2022 በፕሪቶሪያ የተፈረመው ስምምነት የፌዴራል መንግስቱንና የቲፒኤልኤፍን ወደ ስምምነት አመጣ። ኤርትራ ግን የፕሪቶሪያ ድርድር ፈራሚ አልነበረችም። እዚህ ላይ 2018 የፖለቲካ አሰላለፍ መቀየር ተጀመረ ማለት ነው። ሁለተኛ፣ የትግራይ ጉዳይ አሁንም መሀል ላይ ነው። የኢትዮጵያንና የኤርትራን የአሁኑን ውጥረት ከትግራይ ጉዳይ ለይቶ ለማየት አስቸጋሪ ነው። በ2022 ፕሪቶሪያ ስምምነት ዋና ዓላማ ጦርነቱን ማቆም ነበር። ጦርነቱን በስፋት ማቆም ችሏል። ነገር ግን ተፈናቃዮች መመለስ፣ የድንበርና የአስተዳደር ጉዳዮች፣ የታጠቁ ኃይሎች ጉዳይ እና ሌሎችም የስምምነቱ ክፍፍሎች ሙሉ በሙሉ አልተፈጸሙም። አሁን ደግሞ በትግራይ ውስጥ እንደገና የጦርነት እንቅስቃሴ ተባብሷል። ኢትዮጵያ ኤርትራን ወታደሮቿ ወደ ኢትዮጵያ ግዛት ገብተውብኛል ብላ እየከሰሰች ነው። ኤርትራ ደግሞ ክሱን በግልጽ አስተባብላለች። ስለዚህ አንድ ጉዳይ ግልጽ መሆን አለበት። የድንበር ጥሰት ክሱ በገለልተኛ አካል ሙሉ ለሙሉ የተረጋገጠ እውነት አይደለም። ከእኛ እንደ ሚዲያ
ኢትዮጵያ እንዲህ ብላ ከሰሰች ኤርትራ ደግሞ ክስቱን አስተባበለች ብለን ማቅረብ ትክክለኛው መንገድ ብቻ ሆኖ አግኝተነዋል። ሶስተኛ የቀይ ባህር ጥያቄ። እዚህ ላይ ሌላ ትልቅ ጉዳይ ይመጣል። ቀይ ባህር ኢትዮጵያ ከ120 ሚሊዮን በላይ ህዝብ አላት። ነገር ግን የራስዋ የባህር ወደብ የሌላት ሀገር ናት። መንግስት የባህር መዳረሻ ጥያቄ ለኢትዮጵያ የኢኮኖሚ የስትራቴጂ ጉዳይ ነው ሲል በተደጋጋሚ አስቀምጧል። ኤርትራ ግን በተለይ የአሰብ ወደብን በተመለከተ የሚነሱ ንግግሮችን የሉዓላዊነቷ ጉዳይ አድርጋ ትመለከተዋለች። ስለዚህ የባህር መዳረሻ ጥያቄ የኢኮኖሚ ጥያቄ ብቻ አይደለም፣ የብሔራዊ ደህንነት፣ የሉዓላዊነት፣ የታሪክና የቀጠናዊ ስትራቴጂ ጉዳይም ነው እንጂ። ነገር ግን አንድ መሰረታዊ ነገርን መለየት ያለብን ይመስላል። የባህር መዳረሻ መፈለግ አንድ ነገር ነው፣ ሌላን አገር ሉዓላዊነት ሳያከብሩ በኃይል መፍትሄ መፈላለግ ደግሞ ሌላ ነገር ነው። የኢትዮጵያ ዘላቂው መፍትሄ በንግድ፣ በረዥም ጊዜ ወደብ ስምምነት፣ በኢንቨስትመንትና በዲፕሎማሲ የሚገኝ መዳረሻ ነው የሚሉ እንዳሉት ሁሉ ቀይ ባህር ወይም ደግሞ ሀሰብ የኢትዮጵያ ድንበር ሆኖ ሳለ ቲፒኤልኤፍ አሳልፎ የሰጠው ድንበራችን ነው የሚል ጥያቄም እንደሚነሳ የሚዘነጋ አይደለም። አራተኛ ኢትዮጵያና ኤርትራ ቢዋጉ ወዴት ያመራል? ይህ በብሔራዊ ሚዲያ በብዛት የሚጠቀስ ጥያቄ ነው። ኢትዮጵያ ጦር ጠንካራ ነው፣ የኤርትራ ጦር ልምድ አለው፣ ይህች ሀገር ታሸንፋለች፣ ያች ሀገር ትሸንፋለች የሚሉ ብዙ ንግግሮችን እንሰማለን። ግን ትክክለኛው ጥያቄ ማን ያሸንፋል ሳይሆን ጦርነት ቢጀመር ማን ይከፍላል የሚለው ነው። መልሱ ግልጽ ነው። በሁለቱም ሀገሮች የሚኖረው ተራ ህዝብ ከፋይ ነው። ወጣቶች፣ እናቶች፣ ህፃናት፣ ነጋዴዎች፣ አርሶ አደሮች እና በዓለም ዙሪያ ያሉ ዲያስፖራዎች ሁሉ የዕዳው ከፋይ ናቸው። በ1998 እስከ 2000 የኢትዮጵያና የኤርትራ ጦርነት ሁለቱም ሀገሮች ምንም ያህል ከባድ ዋጋ እንደከፈሉ ታሪክ አሳይቶናል። ስለዚህ ዛሬ ሌላ ጦርነት እንደ እግር ኳስ ጨዋታ ማየት አደገኛ ነው። ስለዚህም ህዝብ እንዳያልቅ፣ ወጣቶች እንዳይጨፈጨፉ ልብ ልንል ይገባል ማለት ነው። ጦርነት ቢጀመር በኢትዮጵያ ብቻ ይቀራልን? አምስተኛ ጥያቄ ነው። ምናልባት አይቀርም። ምክንያቱም ዛሬ የአፍሪካ ቀንድ እጅግ የተወሳሰበ የጂኦ ፖለቲካ አካባቢ ነው። ሱዳን በራሱ ጦርነት ውስጥ ነው። ኢትዮጵያና ግብፅ በናይል ወይም ደግሞ በገርድ ዙሪያ ለዓመታት ልዩነት አላቸው። ቀይ ባህር ደግሞ የዓለም ንግድና የዓለም ሀያላን የደህንነት ጥቅም የሚገኝበት ቦታ ሆኗል። ስለዚህ በኢትዮጵያና በኤርትራ መካከል የሚጀመረው ጦርነት በሁለቱ ሀገሮች ብቻ ተወስኖ ይቀራል ብሎ ማሰብ አደገኛ ሐሳብ ይሆናል ማለት ነው። ስድስተኛ አሁን ምን መደረግ አለበት? እዚህ ላይ አምስት ጉዳዮች አስፈላጊ ይመስላሉ። አንደኛ የወታደራዊ ውጥረትን በአስቸኳይ መቀነስ፣ ሁለቱም መንግስታት ወደ ተጨማሪ ግጭት የሚወስዱ ንግግሮችንና እርምጃዎችን መቀነስ አለባቸው ማለት ነው። ሁለተኛ የክሶቹን እውነታ በገለልተኛ መንገድ ማጣራት፣ በድንበር ጥሰት አለ፣ የት ነው፣ ማን ነው የገባው? እነዚህ ጥያቄዎች በፕሮፓጋንዳ ሳይሆን በማስረጃ መመለስ አለባቸው። ሶስተኛ የፕሪቶሪያ ስምምነትን መጠበቅ። ስምምነቱ ፍጹም አይደለም፣ ነገር ግን ሌላ ሰፊ የሰሜን ኢትዮጵያ ጦርነት እንዳይጀመር አሁንም ዋና ዲፕሎማሲ መሰረት ነው። አራተኛ የቀይ ባህር ጥያቄን ከጦርነት ማራቅ። ኢትዮጵያ የባህር መዳረሻ ፍላጎቷ ማቅረብ ትችላለች፣ ነገር ግን መፍትሄው በድርድር በንግድና በህጋዊ ስምምነት መሆን አለበት። እንደተባለው ሁሉ ኢትዮጵያ የድንበር ይገባኛል ጥያቄዋን ወይም ደግሞ የወደብ ይገባኛል ጥያቄዋንም ቢሆን በህጋዊ በስምምነትና በድርድር መፈጸም አለባት ነው ሌላው ጥያቄ። አምስተኛ የአፍሪካ ህብረት በፍጥነት መሳተፍ። ከ1998 እስከ 2000 ጦርነት ከተጀመረ በኋላ ጦርነትን ለማቆም ከባድ ሆኖ ነበር። ዛሬ ያንን ታሪክ መደገም አያስፈልግም። ስለዚህም የአፍሪካ ህብረትም ሆነ የዓለም አቀፍ ተቋማት
ሙሉ ጉልበታቸውን እዚህ ላይ ያሳርፉ ይገባል። ኢትዮጵያና ኤርትራ ጎረቤቶች ብቻ አይደሉም። ህዝቦቻቸው በታሪክ፣ በባህል፣ በቋንቋ፣ በሃይማኖት፣ በቤተሰብና በደም የተሳሰሩ ናቸው። ግን ታሪካቸው በጦርነትም ተጓድቷል። ስለዚህ ዛሬ የሚጠየቀው ማን ያሸንፋል አይደለም፣ የሚጠየቀው ሌላ ትውልድ በጦርነት ዋጋ እንዳይከፍል ምን መደረግ አለበት የሚለው ነው ማለት ነው። እናንተስ ምን ትላላችሁ? ኢትዮጵያና ኤርትራ ውጥረት ወዴት እየሄደ ነው? የቀይ ባህር ጥያቄ በዲፕሎማሲ ሊፈታ ይችላልን? እና የአፍሪካ ህብረት ወይም የተባበሩት መንግስታት አሊያም ሌላ ዓለም አቀፍ ተቋማት አሁን ምን ማድረግ አለ? ምን ማድረግ ይኖርባቸዋል? እነኚህ የወቅቱ ጥያቄዎች ናቸው። ጤና ይስጥልኝ።

አድማጮች በድጋሚ የተከታተሉት መለከት የኢትዮጵያ ሬዲዮ ነው። በሲኤፍአርኦ 100.5 ኤፍኤም ላይ የሚዘጋጅላችሁን ዝግጅት ነው እየተከታተላችሁ ያላችሁት። አድማጮች ልዩ ልዩ ዝግጅቶችን ይዘንላችሁ ቀርበናል፣ እንቀጥላለን ማለት ነው። አድማጮች በከተማችን የሚገደሩ እንቅስቃሴዎችን በሚመለከት በከተማችን መስኮት በኩል ብቅ እንላለን በኋላ ላይ። አሁን በኢትዮጵያ ውስጥ እጅግ የሆነ አሳዛኝ የጦርነት እንቅስቃሴ እንዳለ የሚታወቅ ነው። የመከላከያ ሰራዊት በቀጥታ ወደ መቀሌ ወይም ደግሞ ትግራይ ሙሉ ለሙሉ ባይሆንም ዋና ዋና ከተሞችም አካባቢዎች እንደተቆጣጠረ ታውቋል። የአውሮፕላን በረራ ነገ ይጀምራል ተብሏል ወደ መቀሌ። ሌሎቹን ቦታዎች ግን ገና አልተወሰነም። ስቲል ግን ያለበት ባሉ ቦታው ላይ ከፍተኛ ውጥረት እንዳለ ግልጽ ነው። የድሮን ጥቃቶች እየተከሰቱ እንደሆነ በተለያዩ መገናኛ ብዙሃኖች እየተገለጸ ያለበት ሁኔታ ነው ያለው። ይሄ ሂደት እጅግ የሚያሳስብ የሚያሳዝንም ነገር ነው እየተከሰተ ያለው። ምክንያቱም በጦርነት አትራፊ ምን ጊዜም የለም። ከዚህ በፊትም የተማርንበት ጉዳይ ነው። በትንተናው ላይ ለመግለጽ እንሞከር ነው። ከዛም አልፎ ደግሞ አሁን ከዚህ በፊት በተለያየ አይነት መልኩ ይደረጉ የነበሩ እንቅስቃሴዎች ሪቨርስ ሆነው በጣም በሚገርም መልኩ ታሪክ እንዴት አድርጎ ራሱን እንደሚደግም ያሳየ ሂደት ነው የታየው። ከዚህ በፊት የኤርትራ ጦር ገብቷል አልገባም በነበረው ጦርነት ጊዜ እነ አብይ አህመድ እንደዚሁም ከፍተኛ ባለስልጣኖችን ጨምሮ አልገባም ለማለት ብዙ ሞክረው ነበረ። ከገባም

እዛም የሻቢያን መንግስት በመክሰስ ላይ ነው የሚገኙት። እስካሁን ድረስ እስከ ዛሬዋ ድረስ የተረጋገጠ ምንጭ የለም። በመንግስት በአብይ አህመድ መንግስት እና በፕሮፓጋንዲስቶቹ በኩል ወደ 60 ኪሎ ሜትር መግባቱን የሚያረጋግጡ በርካታ ነገሮች ተገኝተዋል ተብሏል። ቪዲዮዎች የሚታዩ አሉ በአንጻሩ። ነገር ግን እነኚህ ታላላቅ የመገናኛ አውታሮች ምክንያቱም የኤርትራ መንግስት ይህን አስተባብላለች፣ ግን ፖለቲካሊ እንደው በምንም አይነት መለኪያ ዞሮ ዞሮ መንግስታቶች የውሸት መዋሸት እና የውሸት ፕሮፓጋንዳ ማድረግ ግልጽ ነው። ነገር ግን አሁን ባለው ሁኔታ፣ ነባራዊ ሁኔታ ሻቢያ እንደዚህ አይነት እንደው እንደዚህ እንደ ሞኝ ሆኖ ዝም ብሎ ጦሩን ይልካል በዚህ ሰዓት ላይ ብዬ አላስብም። ምክንያቱም በጣም ከባድ የሆነ ፈተና የኢትዮጵያ መንግስት ጦርነት እንደሚፈልግ ድንበሩን አልፎም የቀይ ባህርን ጥያቄ በየትኛውም መንገድ እንደሚያስመልስ እየፎከረ ባለበት ሁኔታ የኤርትራ መንግስት ያንን አደርጋለሁ ወደ ጦርነት ውስጥ ገባለሁ ብሎ ጦሩን የሚልክበት በእንደዚህ አይነት አሁን ባለበት ተልካሻ ምክንያት የሚልክበት ምክንያት ያለ አይመስለኝም። በጣም በጣም የማይሆን ነገር ነው። በፍጹም የማይሆን ነገር ነው። ምክንያቱም ያለውን የፖለቲካ የሻቢያ መንግስት የሻቢያ ወታደር ቀድሞ ከገባ ምን ያህል ኮንሲኮንስ እንዳለው ያውቃል። ስለዚህ ወደ ፕሮፓጋንዳ ያደላ ነው ወደሚል ነው የሚወስደው። ጦርነት አለ በዛ አካባቢ ላይ ምንም ጥያቄ የለም። የሻቢያ ድጋፍ ለአንዳንድ አካላት ለአገር ውስጥ ላሉ እንቅስቃሴዎች ያደርጋሉ ወይ? ሊያደርግ ይችላል፣ ምንም ጥያቄ የለውም እሱንም። ነገር ግን ጦሩን አስገብቶ ኢትዮጵያ ድንበር ውስጥ ጦርነት ለማጫር የሚያስችል አካሄድ ይሄዳል ብዬ ግን ለመገመት በጣም እቸገራለሁ። በጣም በጣም እንዱ ባለችን እንኳን ጥቂት የፖለቲካ እንደው ልምድ እንደዚህ አይነት ተራ እንቅስቃሴ ያደርጋል ተብሎ ለመገመት ይከብዳል ማለት ነው። ምክንያቱም መጠበቁና ጦርነቱ በአብይ በኩል ቢጀምር የሚሻለው ይመስላል። አሁን ለኢሳያስ የሚመረጠው አብይ ቢጀምርለት ነው እንጂ ኢንተርናሽናል ኮሚኒቲም ትኩረት እንዲያገኝ ለማድረግ ከፍተኛ እድል የሚያገኘው በዛ እንጂ ራሱ ጦሩን ወደ ኢትዮጵያ ድንበር ውስጥ በማስገባት የሚያገኘው ትርፍ የለም ከሚል አንጻር ነው። በዛ ላይ የዓለም አቀፍ ተቋማት ሙሉ ለሙሉ ወደ ኢሳያስ ያዞሩበት ወቅት ላይ ነን ያለ ነው። አሁን እነ ትራምፕ ሁሉ ቀጥታ የሚደውሉበት የሚነጋገሩበት ሰዓት ነው እና ትንሽ በጣም የተረጋጋ የፖለቲካ ትኩረትን የሚስብ ጉዳይ ነው። የሀሰብን ጉዳይ በሚመለከት ጠቅላይ ሚኒስትሩ ሙሉ ለሙሉ በፓርላማ ባለፈው ባደረጉት ፓርላማ ምርጫ ላይ በማናቸውም መንገድ ብለው ባስቀመጡት መስፈርት መሰረት ጥያቄው እንደማያቆሙ ገልጸዋል። ይሄ ግን አሁን ያለው የጦርነት እንቅስቃሴ ወደ አገራዊ ጦርነት ያመራሉ ወይ እንዲያመራስ የሚያስፈልግበት ሁኔታ አለ ወይ የሚለውት ነገሮች በእንጥልጥል እንዳሉ የሚያስረዱ ነገሮች ናቸው እየታዩ ያሉት። በዚህ በኩል ደግሞ ጥምረት ተባለው የተቀናጁት ሰባቱ የኢትዮጵያ ተቃዋሚ የአብይ አህመድ መንግስት ተቃዋሚ ኃይላት መሳሪያ ያነሱ ኃይላት እንቅስቃሴ እጅግ አስፈሪ መሆኑ ግልጽ ነው። በአብይ አህመድ በኩል ከፍተኛ የሆነ ስጋት ፈጥሯል። ለዚህ የጦርነት መጀመርም ወደ ትግራይ ለመግባት ቲፒኤልኤፍን ለማፈን የሚደረገው ጥረት ዋና ዓላማ ይህንን መስመር ለመዝጋት እንደሆነ ግልጽ ነው። ያ መስመር ግን ተዘግቶ ሀገር ውስጥ ያለውን የፖለቲካ ወይም ደግሞ የጦርነት እንቅስቃሴ በእንደዚህ አይነት ብልጣብልጥነት መሸፈን ይቻላል ወይ? እሱ ሌላ በጣም አጠያያቂ የሆነ ጉዳይ ነው። ምክንያቱም ሀገር ውስጥ ያሉት ጉዳዮች ሁሉም ክልሎች፣ በቤንሻንጉል ጉሙዝ፣ በአፋር አሁን እንግዲህ በአፋር እና በቤንሻንጉል ጉሙዝ ያለው እንቅስቃሴ ከአማራ እና ከትግራይ ከኦሮሚያ አካባቢ ካለው እንቅስቃሴ ያላነሰ የህዝብ ድጋፍና የህዝብን ቁጣ የቀሰቀሰ ሂደት ነው ያለው እና ይህንን እንዴት አድርጎ ነው ማገርገብ የሚቻለው የሚለውን ነገር ላይ ከማተኮር ይልቅ ወደ ጦር ማዝመቱ ነው የአብይ አህመድ መንግስት ትኩረት ያደረገው። ይሄ ደግሞ አሁንም ቢሆንም የማያዛልቅ መሆኑን መቼም እስከ ፕሪቶሪያ የደረሰው በሰሜን ኢትዮጵያ ተቀስቅሶ የነበረው ጦርነት ከዛም አልፎ ፋኖ የተባሉ ወጣት ኃይሎች በሀገሪቱ ውስጥ ያለውን የፖለቲካ ድባብ በጣም አላስፈላጊ የሆነ እንቅስቃሴ በመቃወም የህዝብ ልጆች የሆኑ ልጆች በአደባባይ ወጥተው ራሳቸውን ታጣቂ አድርገው መንግስትን እየተፋለሙ ያለበትን ሁኔታ ነው የፈጠረው። ስለዚህ አሁንም ያለው አካሄድ አሁንም ነገሮችን ከማጓን ይልቅ የሚያለሰልስ አይደለም ለማለት እንወዳለን። አሁንም በኢትዮጵያ ውስጥ ሰላም የሚሰፍ ነው መንግስት የያዘውን የጦረኝነት እንቅስቃሴ ማቆም ወይም ላጎሙ መግታት፣ ካልሆነም ደግሞ በድርድር ላይ የተመሰረተ

ፖሊሲ ማውጣት ሲችል ነው ለማለት እንወዳለን። አድማጮች እጅግ በርካታ ነገሮች ናቸው በአገራችን ውስጥ የተከሰቱ ያሉት በመሃል ሀገር በከተሞች አካባቢ ህዝብ ያለውን ጥያቄ አሁንም አላቆምም። የግብር ጥያቄ እጅግ በከፍተኛ ሁኔታ የሄደበት ሁኔታ ነው ያለው። እነኚህ ሁኔታዎች እንዲጠየቁ በሚጠየቁ ጥያቄዎች ደግሞ እየበረቱ ነው የመጡት። አሁን በተደረገው የሹምሽር ሂደት ራሱ በርካታዎቹ በሀገሪቱ ውስጥ ያሉ ሚኒስትር መስሪያ ቤቶች ይሰለሉ እንደነበር፣ ገንዘብ የወሰዱ አልወሰዱ ይባሉ እንደነበር ጠቅላይ ሚኒስትሩ የገለጹበት ሂደት አለ። ይሄ ግን አሁንም አላስቀረም። አሁንም የሚሾሙት ከሌላ ፓርቲ የሚምጡ የኢዜማ ሊቀመንበር ሁሉ ተሾሟል። በአሁኑ ሰዓት ላይ ትላንትና ዛሬ የተሾመው መሰለኝ። ይሄ ሁሉ ሹመት አዲስ ነገሮችን አዲስ ሲስተሞችን ከማምጣት ይልቅ ወደ አዲስ ደግሞ ገንዘብ ለማጠራቀም የሚመጣ ጅብ ማዘጋጀት ላይ ነው ያለው የአብይ መንግስት። ይሄ አሁንም የሚያዋጣ አይደለም። መሀል አካባቢ ያለውንም ህዝብ እያደረገ ያለው ጫና በግልጽ እየታየ በግብር ላይ በደህንነት ላይ ሰው ወጥቶ በመግባት ላይ በደህንነት ላይ እየተደረጉ ያሉት ጫናዎች እየበዙ እየበረከቱ እንጂ እያነሱ አለመምጣታቸው ከህዝብ ጋር የሚያቃቅረው ነገር እየሰፋ መምጣቱን የሚያሳይ ነው። ይሄ ደግሞ ወደ ህዝብ ለህዝብ ግጭት እንዳይሄድ አሁንም ትኩረት ተሰርቶ የሚሰራው ውጭ በሚኖሩ ኢትዮጵያኖች ነው እንጂ በሀገር ውስጥ እስካሁን ድረስ የሚደረጉ እንቅስቃሴዎች እጅግ የሚያስፈሩና ጠቅላይ ሚኒስትሩ እንደፈለጋቸው የሚመራቸው የሚበናበት መንገድ ነው እየተከተለ ያለው እና ይሄ አደጋ አሁንም በጣም መቆም ያለበት ትኩረት ሊሰጠው የሚገባው ነው ለማለት እንወዳለን። አድማጮች የምትከታተሉት በሲኤፍአርኦ 100.5 ኤፍኤም ላይ የሚሰራጭላችሁን የአማርኛ ቋንቋ ዝግጅት ነው። ቆይታችሁ ከኛ ጋር ይሁን።

በሲኤፍአር ሮቦ 100.5 ኤፍኤም ላይ የሚሰራጭላችሁ መለከት የኢትዮጵያ ሬዲዮ ነው የምትከታተሉት። አሁንም ቆይታችሁ ከኛ ጋር ይሁን። የተለያዩ ጉዳዮችን ለማንሳት እንወዳለን። በዚህ በከተማችን አካባቢ በጣም በርካታ ሂደቶች የተከሰቱ ነው። በጣም ደስ ይላሉ። አንዳንድ እንቅስቃሴዎችን እያየን ነው። የወጣቶች ተሳትፎ፣ የዩዝ እንቅስቃሴዎች በከተማችን አሉ። በጣም ይበል የሚያሰኝ ደስ የሚል እንቅስቃሴዎች ናቸው እየተካሄዱ ያሉት። ወጣቶች የሚያደርጓቸውን እንቅስቃሴዎች መቀጠል ይኖርባቸዋል። ለዛ ደግሞ ኮሚኒቲያችን ከፍተኛ የሆነ አስተዋጽኦ ያደርጋል ብለን ተስፋ እናደርጋለን። መቀጠልም አለበት። በዚህ አጋጣሚ ደግሞ የሚያበረታቱ ትምህርት የሚሰጡ ነገሮችን ኮሚኒቲው ማድረግ ይኖርበታል ብለን እናምናለን። ስለዚህ ኮሚኒቲያችን ይሄንን በማድረግ ረገድ ብዙ የጉልበትም የሪሶርስም የተለያዩ እንትኖች ችግሮች እንዳሉ ግልጽ ነው። ነገር ግን ያንንም ተቋቁሞ ያለውን ለማስቀጠል የሚደረገው እንቅስቃሴ በእውነት ከዚህ በፊት እንደምናደርገው ሁሉ ስንገልጸው የምንቆየው ጉዳይ ነው። ስለዚህ ይሄንን በጣም ታሳቢ በማድረግ ሁለት ሶስት ነገሮችን ለማንሳት እወዳለሁ። በኮሚኒቲ አካባቢ ላይ በዚሁ አጋጣሚ ያው በተለያየ ጊዜ ያስተዋውቀናል። በዚህም ሬዲዮ በረከት ከበደ ኒው ዌስት አካባቢ ለመመረጥ ለሲቲ ካውንስል ለመመረጥ ራሱን እጩ አድርጓል። ይበል የሚያሰኝ ነው። ሌሎችም ሰዎች በርትተው ሌሎችም ወጣቶች ወደዚህ አቅጣጫ እንዲሄዱ ትልቅ ምርታ ይሰጣል ብለን እናምናለን። ስለዚህ በረከት በኒውዌስት አካባቢ እንደምትኖሩ ሰዎች በሚቀጥለው ሳምንት ይጀምራል መሰለኝ ቮቱ። በዛ ቮት ላይ ተሳትፋችሁ ወንድማችን በረከትን የሚቀጥለው የሲቲው ለሲቲው ካውንስል እንዲሆን እንደምትመርጡ ተስፋ እናደርጋለን። ኒውዌስት አካባቢ የምትኖሩ ወገኖች ማለት ነው። በቦታው ተገኝታችሁ ለምርጫው ተሳታፊ ሆኑ። እንግዲህ በረከት በተለያየ አይነት መልኩ ያው ድጋፍ ያስፈልገዋል። ያለችው ጊዜ አጭር ነች። ከዚህ በፊት በተለያየ አይነት መልኩ ገልጸናል። በዚህም ሬዲዮ ለማስተዋወቅ ሞክረናል። እሱም ራሱ ዶር ቱ ዶር በተለያየ ቦታ እየሄደ እንደሆነ እየሰማን ነው። የሚለጠፉ ነገሮችንም እያየን ነው። በርታ ከማለት ውጭ ምንም ማለት አንችልም። ነገር ግን የሚታገዙ ነገሮች ካሉ ምንጊዜም ከጎኑ እንሆናለን ማለት ነው። ለምርጫው ተሳተፉ። በኮሚኒቲው ሌላ በየሳምንቱ የሚደረጉት አንዳንድ ማስታወቂያዎች ይለጠፋሉ። በሚለጠፉ ሰዓት ጋር ግን በተለይም በሚመቻችሁ አንዱንም ቀን መረጣችሁ ሁልጊዜ መሄድ ላይመች ይችላል። ሁልጊዜ ከቻላችሁ ተቻላችሁ፣ ካልቻላችሁ ግን በኮሚኒቲያችን ቦታ ላይ ተገኝታችሁ አስተዋጽኦችሁን አድርጉ። መገኘታችሁ ራሱ ብርታት ይሰጣል እና እዛ አካባቢ ላይ ተገኙ ለማለት እንወዳለን። ሌሎች የሚነሱ እሾዎች ነበሩ በኮሚኒቲው ጋር። ብዙ ዲቴል አልገባበትም፣ ምክንያቱም ከአመራሮቹ ጋር እንደ አንድ አባል ተነጋግር ያለውኝ። ስለዚህ እነሱ ይፈቱታል ብዬ ተስፋ አደርጋለሁኝ። እሾዎች ተነስተው ነበር። አንድ ካህን እንግዲህ እሱን መጨረሻውን አናውቅም። አንድ ሰው የሆነ አስተያየት የሰጠው ነበረ። አንድ አስተያየት የሰጠው በዛ ላይ ተመስርኩሶ ሌላ ወንድም አንድ አስተያየት ሰጥቶ ነበር እና እነዚህ አስተያየቶች በኮሚኒቲ ውስጥ ትንሽ አለመግባባትን ፈጥሮ ነበረ። ምንም አስተያየት ምንጊዜ መሰጠት ይችላል። አስተያየት ግን ጥያቄ ከመጣበት ኮሚኒቲው በተቻለ መጠን ባላንስ አድርጎ የመሄድ ኃላፊነት ይኖርበታል። ያንን ይወጣል ብዬ ተስፋ አደርጋለሁኝ። ምክንያቱም በኮሚኒቲያችን ውስጥ መግባት የሌለባቸው ጉዳዮች ይኖራሉ። ነገር ግን ኮሚኒቲን ደግሞ ለመጠቀም ወይም ደግሞ ለተራ አንዳንድ ጊዜ እንደው የሆነ አንዳንድ ሰው ሲፈጠር የሆነ የተልከሰከሰ ተራ ነገር ውስጥ መግባትን እንደ ባህሪው አድርጎ ይዘዋል እና እንደ ተራ መጠቀሚያ አድርጎ ለማየት መሞከርም ትክክል አይደለም። ሁሉም ወገን ነው የምናገረው። አሁን እንደ ግል አንድ ሰው ወይ ሁለት ሰው እንድትነሱ ሀሳብ ለማስጠት አይደለም፣ እንደ ጀነራሊ ነው። አንዳንድ ሰው እንደዛ አይነት ባህሪ ያለው እና ያንን ባህሪ ግን ኮሚኒቲው ላምጥቶ ኮሚኒቲውን ለመጠቀሚያ ማድረግ የለበትም ብዬ አምናለሁ። ከተጠቀመበት ደግሞ ሌላውም አካል የመጠቀም እድል ይከፍታል ማለት ነው። ይሄ ፕሬዚዳንት እንዳያደርግ ኮሚኒቲው ራሱ የአስተዳደር ስራው ላይ ከፍተኛ የሆነ ጥንቃቄ ሊያደርግ ይገባል እንላለን። በጣም ጥንቃቄ መደረግ ያለበት ጉዳይ ስለሆነ ማለት ነው። እሹን በተለያየ አይነት መልኩ እሾች ናቸው። አሁን እንደው በግርድፉ ከዚህ በፊት እንደው እንዳትገቡበት እያልኩ እየመከርኩ የምነግራችሁ
ቤተክርስቲያን ጉዳይ ነው። የቤተክርስቲያን ጉዳይ በቤተክርስቲያን ተፈቶ እዛው ባለበት ሁኔታ ላይ ወይም ደግሞ የሚፈታበት መንገድ ይኖራል። በግልም ቢሆን መፍታት የሚችል ሰው ካለ መፍታት ይችላል። የቆመ የመሰለው ካለ ነገ ይወድቃል። ምንም የቆመ ነገር የለም፣ አልቆመም። በጣም ብዙ ነገሮች አሉ። እዚህ ቤተክርስቲያን ውስጥ የተከሰቱ ብዙ ነገሮች አሉ እና ይቀጥላል። ያን ነገር ወደ ኮሚኒቲው በተለያየ አይነት መንገድ በብልጣብልጥነት የሚሆን በመሹለክለክ የሚሆን ወደ ኮሚኒቲው ለማምጣት የሚደረግ ጥረት ግን መቆም አለበት። በማናቸውም ሁኔታ መቆም አለበት። በማናቸውም ሁኔታ ደግሞ ማስተዋወቅ በሚያስፈልጉ ቦታዎች ላይ፣ በራስ መድረክ ላይ፣ በተለያዩ ቦታዎች ላይ ማስተዋወቅ ይቻላል። ነገር ግን የመሽለክለኩ መቆም አለበት። የቆመ ነገር የለም፣ ገና ነው፣ አላለቀም። ያላለቁ ብዙ ነገሮች አሉ። እነሱ ደግሞ በሂደት እንደ በማውራትና በፉከራ አይደለም፣ በሂደት የሚደረጉ ሁኔታዎች ስላሉ ወደዛ ይሄዱ። እነዛ ወደ ኮሚኒቲያችን ግን ነገሮች ባይጎተቱ መልካም ነው። ከተጎተቱ ግን ኮሚኒቲው የባላንስ ስራ መስራት ግዴታ ይኖርበታል ብዬ አስባለሁ ማለት ነው። ይህንን ለማለት ያህል ነው። ከዚህ ወጣ ብዬ ደግሞ ወደዛው ወደ ቤተክርስቲያን ጉዳይ ደግሞ ስወጣ ከኮሚኒቲ ወጥቻለሁ። አሁን አድማጮች ስመጣ ብዙ እንቅስቃሴዎች እየሰማን ነው። እንደዚህ የስም ማጥፋቶች እየሰማን ነው። የግለሰቦችን የቤተክርስቲያንን ስም ማጥፋት እኔ አንዳንዱ በጣም የሚገርም ነው። አሁን ስለ ካህን የሚል ሰው መናገር አልፈልግም። ምክንያቱም ቤተክርስቲያን ራሷ የምትናገርበት መንገድ ስላላት፣ ነገር ግን ያው እየወረደ ከመጣ ደግሞ ያው አብሮ መውረድ ግዴታ ይሆናል ማለት ነው። የሚያናድዱ ነገሮች፣ ሰውን ሰብዕና የሚነኩ ሃይማኖትን ያልሆኑትን ሃይማኖትን የሚሾም አካሄድ መሄድ አንዳንድ ጊዜ ከሌ ፕሮቴስታንት ነው ከሌ ተሐድሶ ነው ይቅርታ፣ ፕሮቴስታንት እንኳን አንድ ጊዜ በአንድ እንትኑ ይሻላል፣ ፕሮቴስታንት እንትን ተሐድሶ ነው የሚል ከሌ በተሐድሶ ከሌ በተሐድሶ የሚብሉ ነገሮች ከዚህ በፊት ተነስተው ነበረ። ይህንን በሌላ በህግ ጉዳይ የምንሄድባቸው ጉዳዮች ይኖራሉ። ከተባሉት ውስጥ እኔ ይሄ ነገር ስም ከተለጠፈባቸው ውስጥ ከሆነ የሆነ ሰው በሙሉ ይህንን ነገር በቀላሉ የሚያዩ አይደለም። እንቀጥልበታለን፣ እንገናኛለን። በተለያየ መልኩ በመስመር ላይ እንገናኛለን። አሁንም ግን እረፉ። ወደ ልጆች እየደረሰ ነው፣ ወደ ህፃናት እየደረሰ ነው፣ ወደ ካህናት ልጆች እየገባ ነው። ይሄ ለሞራልም ለምንም ለሌሎችም ልጆች እንትን አይሆንም እና እባካችሁ እባካችሁ መድረክ አገኘን ብለው ካህናቶችም በአደባባይ እየወጣችሁ ሰው አትዝለፉ፣ ሰው አትሳደቡ። ልጆቻችሁ እየሰሙ ሌሎችን እየተሳደቡ ነው። እንደናንተ እየሆኑ ነው። እንደዛ እንዳይሆኑ በጣም በተቻለ መጠን ራሳችሁን ቆጥቡ። ራሳችሁን በቆጠባችሁ መጠን ቤተሰቦቻችሁን ልጆቻችሁን ትቆጥባላችሁ እና እባካችሁ ለማለት እወዳለሁኝ። ይህንን ነገር በቤተክርስቲያን አባቶች ይህንን ነገር ምከሩበት። ጋጠወጥ የሆኑ አባቶች ካሉ ጋጠወጥ የሆኑትን አውጥታችሁ ውቀሱ፣ ምከሩ፣ መልሱ። የሚስተካከሉ ካሉ አይ የማይስተካከሉ ካሉ ደግሞ ለበላይ አባቶች እንዲተላለፍ አድርጉ። ይህንን ሁኔታ ብታዩት መልካም ነው እላለሁኝ። ይህንን ነገር በጣም በጥንቃቄ መታየት አለበት የምለው ጉዳይ ስለሆነ ነው የማነሳው። ምክንያቱም በጣም የለቀቁ ነገሮች እያየን ስለሆነ ነው። እነኚህ ነገሮች ወደ ላይ ለማንጋጠጥ አይደለም። እናወዳችኋለን፣ እናከብራችኋለን፣ እንታዘዛችኋለን አባቶች። ነገር ግን አካሄድን በሚመለከት በጣም በጣም በጣም ጥንቃቄ ያስፈልጋል እና ጥንቃቄ ብታደርጉ ወደ ልጆች እንዳይወርድ ነገሩ ጥንቃቄ ያስፈልጋል። የሚመከሩ አባቶች ካሉ አባቶች በጣም ብልህ የሆናችሁ አስተዋይ የሆናችሁ አባቶች እንዳላችሁ እናውቃለን። ምከሯቸው። በጣም የሚጎዱ ነገሮችን እንግዲህ ከዚህ በፊት ተናግረናል። በቃ ልጆችን ቤተሰቦች ጋር በነበረ አለመግባባት ልጆችን የሚረግም ካህን መጣ እና ይህንን ነገር አስቁሙ እባካችሁ። አይደረግምም፣ በልጅ ርግማን አይሻልምም። የራሳቸውን ትተው ስለ እኛ ልጆች ማሰብ ጀመሩ እነዛ ልጆች። ነገሩን ብፁዕ አባታችን መጥተው ፈተውታል። እንደዚህ አይነት እርግማንም በኦርቶዶክስ ሃይማኖት ስር ሰምተንም አይተንም አናቅም፣ እንደዚህ አይረገምም ብለው ያንን እርግማን አንስተው ነው ሄዱት፣ በጣም ደስ በሚል መልኩ። ግን አሁንም ቢሆን ደግሞ ይህ ነገር እየተከሰተ ወደ ልጆች የሚገባበትን መንገድ እየተከሰተ ስለሆነ እባካችሁ አባቶች፣ ታላላቆች በተቻለ መጠን ይህንን ነገር
በመምከር ነገሮችን ለማስተካከል ሞክሩ። ለሁሉም ነገር በስርዓት ይሄዳል፣ በስርዓት በህግ በደንብ ይሄዳል፣ እሱ ይሄደ ነው። ነገር ግን በሶሻል አስፔክት አንፃር ደግሞ የሚያመጡትን ችግሮች በጣም ጠንቃቄ ተደርጎ ቢታይ እና ይሄንን ነገር ትኩረት ሰጥተው አባቶች ቢሰሩበት መልካም ነው እንላለን። ይሄንን አባቶች ለአባቶች በሚል እንተውና ነገር ግን ሌላው አብረን የምንኖር ሰዎች ደግሞ በተቻለ መጠን እንትኑን አታርዝሙት። የግጭቱን ያለመግባባቱን ልክ አታርዝሙት። ነገ የሚባል ነገር አለ። እባካችሁ ስለ ነገ የምናስብ እና ነገው እኛውን የምንገናኘው መልሰን። ብዙ ጊዜ ነገሮች ጠፍቶ ብዙ ጊዜ ተገናኝተናል። አሁንም ያ ነገር እንዳይከሰት ለዛ ትንሽ እንኳን ቦታ ስጡ ለማለት እንወዳለን። ሌላው በፖለቲካ ምክንያት በተለይ ይሄ ከብልጽግና ጋር በመተሻሸት አሁንም እንደዚ አይነት ነገር ቤተክርስቲያን ውስጥ ገብቷል። ብልጽግና ጋር ምሽ ተሻሹ፣ ከኤምባሲ ጋር የምተሻሸት ነገር አቋማችሁ ነው መሆን ትችላላችሁ። ያንን ግን በህብረተሰቡ ላይ ማጽረጽ አትችሉም። በብልጣብልጥነት አምጥታችሁም እኛ ላይ ልትጭኑብን አትችሉም። ራሳችሁን ችላችሁ እዛው በአደባባይ አድርጉት። ከብልጽግና ጋር ያላችሁንም ፍቅር እዛው ተወጡት። ወደ እኛ አታምጡብን። እኛ ለህዝብን ነው የምናስበው፣ ስለ ህዝብ እንጠይቃለን። የምንጠይቀው ጥያቄ ሮንግ ከሆነ ለዛ ኃላፊነት እንወስዳለን። ግን እናንተም ደግሞ ያንን ኃላፊነት በግልጽ ወስዳችሁ ውሰዱ። ይሄ እዛ ውስጥ ሽሮ ግድ የምትሉ ሰዎች ናቸው። በተለያየ አይነት መልኩ በቤተ ክርስቲያንም በኮሚኒቲም ውስጥ ከፍተኛ ችግር እየፈጠራችሁ ያላችሁት፣ ይህንንም በሰፊው እንመጣበታለን ወደፊት። የብልጽግና ችግር በኮሚኒቲያችን፣ የብልጽግና ችግር በቤተ ክርስቲያናችን በሚለው ጉዳይ ላይ በሰፊው እንመጣበታለን። በጣም የምናከብራችሁ የምንወዳችሁ የብልጽግና ደጋፊዎች አላችሁ። እናንተ በግልጽ አቋማችሁን አሳውቃችሁ ነው የምትቃወሙት የምትደግፉት። ደስ ብሎ እንከራከራለን። ይሄ ከስር ከስር ግን ሁለት እግሩን አቁሞ የሚኖረው ሰው ጋር በግልጽ ልንፋለመው እንደሚገባ ለመግለጽ እንወዳለን። አድማጮች የምትከታተሉት መለከት የኢትዮጵያ ሬዲዮ ነው በሲኤፍአር 100.5 ኤፍኤም። ከሚቀጥለው ሳምንት እስከምንገናኝ ይሰናበታችኋለሁ። አትክልት አሰፋ ነኝ። መልካም ሳምንት እስከሚቀጥለው